የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደ ጻፈው ምዕራፍ 12 ከቁጥር 38 እስከ 50 ላይ እንደ ተጠቀሰው ማረጋገጫ ምልክት ስለ መሻት። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ታምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል። ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ ውስጥ ሦስት ቀንና ሦስት ሌሊት እንደ ቆየ እንዲሁ የሰው ልጅ ሦስት ቀንና ሦስት ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነሱ በዮናስ ስብከት ንስሐ ገብተዋልና፣ እነሆ ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና፣ እነሆ ከሰለሞን የሚበልጥ እዚህ አለ። እርኩስ መንፈስ ከሰው ከወጣ በኋላ እረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል። የሚሻውን እረፍት ግን አያገኝም። ከዚያም ወደ ነበርሁበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች ሰባት ክፉ መናፍስትን ይዞ ይመጣል። እነሱም ሰውየው ውስጥ ገብተው ይኖራሉ። የዛም ሰው የኋለኛ ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሁ ይሆንበታል። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድ ሰውም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። ኢየሱስም እናቴ ማናት? ወንድሞቼ ስነማን ናቸው? ሲል መለሰለት። በእጁም ወደ ደቀ መዛሙርቱ እያመለከተ እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ ወንድሜና እህቴና እናቴም ነው ሲል መለሰ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን።

ክቶችን ሲያደርግ ነበር። ታዲያ ትልቁ ጉዳይ ምንድን ነው? ለምን ኢየሱስ የሚጠየቀውን ሁሉ ምልክት አላሳየም? ለምንድን ነው ይህ ጥያቄ በቀሪው የማቴዎስ ወንጌል ምዕራፍ 12 ውስጥ የሚያልፈው? የማስተማሪያ ርዕስ ለምን ሆኖ ይቀርባል? አሁን ይህ አዲስ አንቀጽ እንዳልሆነ ልብ ሊባል ይገባል። ይህ ቢያንስ ከምዕራፍ 12 ግማሹ ጋር የተመለከትነው ተመሳሳይ ተዋንያኖችን ይዞ ይገኛል። ጸሐፍቶችና ፈሪሳውያን ኢየሱስ የተናገረውን እየመለሱ ይገኛሉ። ኢየሱስ በአጋንንት የተጨቆነውን ዕውርና ዲዳ ሰው እንደ ፈወሰ አስታውሱ። ሰዎቹ አሁን ኢየሱስ ተስፋ የተደረገበት መሲህ የዳዊት ልጅ እንደሆነ እያሰቡ ነበር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 22 እስከ 23 ላይ እንደተገለጸው ፈሪሳውያን ኢየሱስ ተአምራትን የሚያደርገው በሰይጣን ኃይል እንደሆነ በማወጅ ይህንን አልተቀበሉም ነበር። ኢየሱስ ይህ የማይቻል ለምን እንደሆነ ሰፋ ያለ ትምህርት ሰጥቷቸዋል። በተጨማሪም ኢየሱስ በጣም ግልጽ የሆነ ፍሬ ነጥብ ተናግረዋል። የኢየሱስ ፍሬ ነጥብ ሰይጣንን እንዳሸነፈ ያሳያል። የፈሪሳውያን ፍሬ ክፉና ለፍርድ ብቁ መሆናቸውን ያሳያል። ጸሐፍቶችና ፈሪሳውያን ኢየሱስ የተናገረውንና ያደረጋቸውን ነገሮች መልሰው በመጠየቅ ላይ ናቸው። መምህር ሆይ፣ ከአንተ ምልክት ለማየት እንሻለን የሚለውን ይህንን ቃል ለአፍታ አስቡበት። አሁን ምን ተፈጠረ? ኢየሱስ ማየትና መናገር ይችል ዘንድ በአጋንንት የተያዘውን ዕውርና ዲዳ የነበረውን ሰው ፈውሶታል። ኢየሱስ ብቻ ነው ይህንን የመሰለ ምልክት የሚሰጣቸው። ምልክቱ በጣም አስፈላጊ ከመሆኑ የተነሳ ሕዝቡ ኢየሱስን ተስፋ የተደረገለት አዳኝ እንደሆነ አድርገው ይመለከቱት ነበር። ኢየሱስ ማንነቱን ለማሳየት ሁሉንም ዐይነት ተአምራት ሲያደርግ ቆይቷል። የኢየሱስ ፍሬ እርሱ ከእግዚአብሔር የተላከ አዳኝ መሆኑን ያሳያል። ስለዚህ ነው ኢየሱስ ክፉና አመንዝራ ትውልድ ምልክትን ይፈልጋል የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንደተጠቀሰው በማለት የሚመልሰው ለዚሁ ነው። ችግሩ ምንድን ነው? ችግሩ ኢየሱስ ማን እንደሆነ የሚያረጋግጥ ማረጋገጫ አለመፈለግ ነው። ኢየሱስ ማንነቱን ለማረጋገጥ ተአምራት እያደረገ ነው። ሐዋርያትም በሐዋርያት ሥራ መጽሐፍ ውስጥ እንደተገለጸው የሚሰብኩትን በምልክት ለማረጋገጥ ተመሳሳይ ነገር አድርገዋል። ስለዚህ ችግሩ ሊረጋገጥ የሚችል ማስረጃ አለመፈለግ ነው። ኢየሱስ እየኮነነው ያለው ይህንን አይደለም። ችግሩ ኢየሱስ ምልክቶችን እያደረገ ነው፣ ነገር ግን እነዚህ ምልክቶች በቂ አይደሉም። እነዚህ ተቃዋሚዎች ተጨማሪ ነገር ይፈልጋሉ። ኢየሱስ ያደረገው ነገር ለእምነት በቂ እንዳልሆነ እየነገሩት ነው። ይህ ዛሬ ይከሰታል ወይ ብለን ራሳችንን ልንጠይቅ ይገባል። ይህንን ጥያቄ ራሳችንን ስንጠይቅ መልሱ አዎ፣ ዛሬ እየተከሰተ ይገኛል የሚለው ነው። ሰዎች ስለ አምላክ ተመሳሳይ አዋጅ አውጀዋል። እግዚአብሔር ሊያዩት የሚፈልጓቸውን ምልክቶች ቢያደርግ እንደሚያምኑ ይናገራሉ። ኢየሱስ ግን ይህ ክፉና አመንዝራ ነው ብሎ ይጠራዋል። ለምን እንዲህ አለ? ኢየሱስ ይህንን የተናገረው ችግሩ ማስረጃ መፈለግ ሳይሆን ማስረጃውን ውድቅ ለማድረግ የሚፈልግ ልብን ነው ያወገዘው። ኢየሱስ በፊታቸው ሌላ ተአምር ቢያደርግ በድንገት የሚያምኑ ይመስሏችኋልን? እንደዚያ ካሰባችሁ ኢየሱስ በዐይናቸው ፊት ያደረገውን ብዙ ተአምራት አላነበባችሁም ማለት ነው። ሁሉንም ዐይነት ተአምራት አይተዋል። ተጨማሪ የተለየ ማስረጃ እፈልጋለሁ በማለት ምሁራዊና አሳቢ መሆን በጣም ቀላል እንደሆነ እናያለን። ኢየሱስ ልብን እያነበበ ያለው ማስረጃው ችግሩ እንዳልሆነ እየተናገረ ነው። ችግሩ እናንተ እንድታምኑ ለማድረግ ኢየሱስ ምን ማድረግ እንዳለበት ለእግዚአብሔር ልንነግረው እንችላለን ብለን እናስባለን። ክፉ ልብ እግዚአብሔር አንድ ነገር ሊያደርግልኝ ይገባል ይላል። ክፉ ልብ እግዚአብሔር በእኔ ቃል ሊገኝ ይገባል ብሎ ያስባል። ክፉ ልብ እግዚአብሔር የሚፈልገውን ነገር እስካላደረገ ድረስ አላምንም ይላል። ኢየሱስ በዚህ ምሁራዊ ገጽታ ውስጥ ዘልቆ በመግባት ትክክለኛው ጉዳይ ምን እንደሆነ እያሳየ ይገኛል። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንዳደረገው የተናገረውን ልብ ማለት ይኖርብናል። ኢየሱስ ለሁሉም ሰዎች ጨዋታ መለወጫ ሊሆን የሚችል አንድ ተጨማሪ ወሳኝ ምልክት አለው። ከነቢዩ ከዮናስ ምልክት በቀር ምንም ምልክት አይሰጥም።
ዮናስ በ

ትልቅ ዓሣ ነባሪ ሆድ ውስጥ ለሦስት ቀንና ሌሊት እንደ ነበረ ሁሉ ኢየሱስም በምድር ልብ ውስጥ ሦስት ቀንና ሌሊት ይኖራል። የኢየሱስ ታላቅ ምልክት ከሞተ ከሦስት ቀናት በኋላ ትንሣኤው ይሆናል ማለት ነው። ትንሣኤ የእምነት ምልክት ነው። እያንዳንዱ ሰው ከዚህ ምልክት ጋር መታገል አለበት። ኢየሱስ ከሞት ተነሳ፣ በዛ መረጃ ምን ታደርጋለህ? ለኢየሱስ ትንሣኤ በመቶዎች የሚቆጠሩ ምስክሮች አሉ። እናም ከተቃዋሚዎቹ መካከል አንደኛቸውም ሊክዱት አይችሉም። የኢየሱስ ነጥብ በጣም ቀላል ነው። ትንሣኤ እምነትን ካላመጣ ሌላ ተጨማሪ ምልክት እምነትን ሊያመጣ አይችልም። የእሱ ትንሣኤ ብቸኛው አስፈላጊ የእምነት ምልክታችን ነው። አሁን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 41 እስከ 42 ላይ አስደንጋጭ ነገር ተናግረዋል። የነነዌ ሰዎች ይህን ትውልድ ያወግዛሉ፣ ምክንያቱም በዮናስ ስብከት ንስሐ ገብተዋልና። ኢየሱስ ከዮናስ እጅግ እንደሚበልጥ ግልጽ ነው በማለት ይናገራል። ነነዌ የአሶር ግዛት ዋና ከተማ እንደነበረችና ያ ጨካኝና ክፉ ግዛት እንደነበረች ማስታወስ አስፈላጊ ነው። ዮናስ ወደ እነርሱ በመጣ ጊዜ ንስሐ ገቡ። ኢየሱስ የመጣው ጨካኞች ላልሆኑ ነገር ግን የእግዚአብሔር ቅዱሳን ሰዎች ናቸው ወደሚባሉት ነበር። ነገር ግን ንስሐ እየገቡ ሳይሆን ኢየሱስን እየተቃወሙት ይገኛሉ። በተጨማሪም በሰለሞን ዘመን የደቡብ ንግሥት የሰለሞንን ጥበብ ለመስማት ብዙ ርቀት እንደሄደች እናነባለን። እሷም አሕዛብ ነበረች፣ ነገር ግን ወደ ሰለሞን መሄድ አስፈላጊ መሆኑን ተረድታለች። ኢየሱስ ከሰለሞን እንደሚበልጥ ግልጽ ነው። ሆኖም እነዚህ ሰዎች ወደ እሱ ለመምጣትና የሚያስተምረውን ነገር ለመስማት ፈቃደኞች አልነበሩም። ከዮናስና ከሰለሞን የሚበልጥ እዚህ አለ። ነገር ግን ሌላ ነገር ማድረግ አስፈላጊ እንደሆነ እየጠየቅን ወይም እየፈለግን እርሱን ለመቃወም ሰበብ እንፈጥራለን። ኢየሱስ ከዚህ በላይ ምን እንዲያደርግ ትፈልጋላችሁ ወይም እንፈልጋለን? ከዚህ በላይ ምን በቂ ምልክት አለ ብላችሁ ወይም ብለን እናምናለን የሚለውን ለራሳችን በዛሬው ዕለተ ሰንበት ጥያቄ ማንሳት ይኖርብናል። ውድቅ የተደረገ ምሳሌ የማቴዎስ ወንጌል ምዕራፍ 12 ከቁጥር 43 እስከ 45 ላይ እንደተገለጸው። አሁን ወደ ማቴዎስ ምዕራፍ 12 ቁጥር 43 እስከ 45 ላይ ስንመጣ ኢየሱስ ርዕሰ ጉዳያችን ሙሉ በሙሉ እየቀየረ ሊመስል ይችላል። ወዲያው ኢየሱስ ስለ ርኩሳን መናፍስት በመናገር ሰውን ትተው ከሄዱ በኋላ እንደገና ወደ ሰው እንደሚመለሱ መናገር ጀመረ። ነገር ግን ይህ ስለ ርኩስ መናፍስት የሚደረግ ውይይት አይደለም። ከዚህ ይልቅ ስለ ርኩስ መናፍስት የሚናገረው እውነት በልባቸው ውስጥ ያለውን ውድቅ የማድረግ ችግር ለማሳየት የተጠቀመበት ምሳሌ ነው። ምሳሌው በሰውየው ላይ የተከሰተውን መንጻትና ማጽዳት ያሳያል። ነገር ግን ቤቱ ሰውየው ባዶ ሆኖ ይቀራል። ሰባት ተጨማሪ መናፍስትን እንዲመለሱ ይፈቅዳል። ስለዚህ ምሳሌ ምን ማለት እንችላለን? የማቴዎስ ወንጌል ምዕራፍ 12 ቁጥር 45 ላይ በመጨረሻ ላይ ኢየሱስ ይህ ክፉ ትውልድ ደግሞ እንዲሁ ይሆናል እንዳለ ልብ ልንል ይገባል። ኢየሱስ ይህን ምሳሌ የተጠቀመው ካለመቀበል ጋር በተያያዘ መልኩ ነው። ክፉ ነገሮችን ጠርገው አውጥተዋል፣ ነገር ግን በመንፈሳዊ ሕይወት አልተጠቃም። ቤቱ ባዶ ሆኖ ቀርቷል። ሰውየው ምንም አልተማረምና አሁንም በተመሳሳይ የአጋንንት ተጽዕኖ ውስጥ ይገኛል። ስለዚህ አሳዛኝ ሁኔታ ምላሽ ባለመስጠቱ ለዘለቄታዊ በሆነ ችግር ውስጥ ይገኛል ማለት ነው። ይህ የእስራኤል ችግር ነበር። እስራኤላውያን ከባርነት ጸድተዋል፣ ነገር ግን ሰዎቹ በመንፈሳዊ ሕይወት ባዶ ሆነው ቆይተዋል። እናም ኃጢአታቸውን በእግዚአብሔር ሙሉ ሕይወት አልቀየሩም ነበር። አሁን ሁኔታቸው ከቀድሞ የከፋ ነበር። የዕዝራና የነህምያ መጻሕፍትን ከነቢዩ ሐጌና ዘካርያስ ጋር ስናነብ የሕዝቡ ሁኔታ ይህ እንደነበረ እንረዳለን። የግዞት ቅጣት ያመጣባቸውን አንዳንድ ኃጢአቶች አቁመዋል፣ ነገር ግን ሙሉ በሙሉ አልነጹም ወይም አልጸዱም። እናም ከዚያ ጌታን ለመፈለግና ለመውደድ በአዲስ ልብ አልታደሱም። የጌታን ቤት የሚገነቡበት ጊዜ አልደረሰም፣ ነገር ግን ስለ ራሳቸው ቤት ለመጨነቅ ራሳቸውን ሰጡ። ትንቢተ ሐጌ ምዕራፍ 1 ላይ እንደተጠቀሰው በዚህ ነጥብ ላይ ነበር ሚልኪያስ ያስተዋለው። ሕዝቡ
አምልኳቸውንና መስዋዕቶቻቸውን ይዘው ወደ ቤተ መቅደሱ መሄድ ድካም ነው እያሉ ነው የሚለው ትንቢተ ሚልኪያስ ምዕራፍ 1 ቁጥር 13 ላይ እንደተገለጸው ብሎ ስለ ሁኔታው የገለጸው። አሁን ይህ ለምን የከፋ ሁኔታ እንደሆነ ሊጠይቁ ይችላሉ። ራስን በማያታልል ምክንያት ይህ የከፋ ሁኔታ ነው። አንዳንድ ኃጢአቶችን ስለማትሠራ ብቻ ወይም ስለማንሠራ ብቻ ለእግዚአብሔር ቅርብ እንደሆንን ሆኖ ይሰማን ይሆናል። እኛ እንደ ዓለም መጥፎ ስላልሆን ወደ እግዚአብሔር የቀረብን መስሎን ሊሰማን ይችል ይሆናል። ችግሩ ሕዝቡ ሕይወታቸውን ለጌታ ጥልቅ አምልኮ ለማድረግ ዳግመኛ አለመስጠታቸው ነው። ይህንን ለእኛ በቀጥታ ለመግለጽ ራሳችንን ከክፉ ድርጊቶችና ከኃጢአት ማጽዳት እንችላለን። ነገር ግን ራሳችንን በእውነት ለኢየሱስ ለመስጠት ቃል ኪዳን የገባን ካልሆንን በስተቀር ሕይወታችንን መንፈሳዊ ውድቀት ያጋጥሟታል። በሕይወታችን ውስጥ ባዶ ነገር አለ። እናም በኢየሱስ ካልተሞላ የበለጠ በክፋት ይሞላል። አምላክ አንዳንድ የሥነ ምግባር ባሕርያትን ያቆሙ ሰዎችን ባዶ ዛጎሎች እየፈለገ አይደለም። እግዚአብሔር ልባቸው በእርሱ ፍቅር የተሞላውን ሕዝብ ይፈልጋል። እስራኤላውያን አንዳንድ ኃጢአቶችን በማጽዳት ግማሽ መንገድ ብቻ ሄዱ፣ ነገር ግን ሕይወታቸውን ለእግዚአብሔር በማደር ሙሉ እንዲሆን አላደረጉም። ኢየሱስ ሊሠራቸው የመጣውን የማዳን ሥራ ማየት ባለመቻላቸው ሁኔታቸው ከበፊቱ የበለጠ የከፋ ነበር። በእግዚአብሔር ዕውቀትና ፍቅር ካልተሞላን መጨረሻችን እግዚአብሔርን በመናቅ ሁኔታ ውስጥ እንገባለን። እነዚህ የሃይማኖት መሪዎች ኢየሱስን ሊናፍቁትና ሊቀበሉት የሚችሉት በዚህ መንገድ ነበር። ሐዋርያው ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስን በማወቅ ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅዱስ ትእዛዝ ወደ ኋላ ከሚመለሱ ይልቅ የጽድቅን መንገድ ሳያውቁ ቀርተው ቢሆን ኖሮ በተሻላቸው ነበር። ውሻ ወደ ትፋቱ ይመለሳል፣ እንዲሁም ሬያ ብትታጠብ በጭቃ ለመንከባለል ትመለሳለች የሚለው እውነተኛ ምሳሌ ደርሶባቸዋል ይለናል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 እስከ 22 ላይ እንደተጠቀሰው። ይህንን ማስተዋሉ ተገቢ ይሆናል። አዲሱ ቤተሰብ የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ላይ እንደተገለጸው ኢየሱስ አሁንም እየተናገረ እንደሆነና አሁንም የእርሱን ንግግር እንዳቋረጡ ልብ ልንል ይገባል። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ እንደተገለጸው እናቱና ወንድሞቹ እሱን እየፈለጉትና ሊያናግሩት እንደሚፈልጉ ለኢየሱስ መልእክተኛ ሲልኩበት ኢየሱስ የሚናገረውን በትክክል እንዳልተከታተሉ ይጠቁማል። ኢየሱስ ግን ይህንን ለነገረው ሰው የሚከተለውን መልስ ሰጠው። እርሱ ግን ለነገረው መልሶ እንዲህ አለው፣ እናቴ ማናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ፣ እነሆ እናቴና ወንድሞቼ፣ በሰማይ ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነውና በማለት በማቴዎስ ወንጌል ምዕራፍ 12 ከቁጥር 49 እስከ 50 ላይ በማለት ተናግረዋል። የእግዚአብሔር ቤተሰብ ማን ነው? እስራኤላውያን እንደሚያስቡት ስለ ደም መስመር ወይም የዘር ሐረግ ብቻ አይደለም። የአብርሃም ሥጋዊ ዘሮች በመሆናቸው ብቻ የእግዚአብሔር ቤተሰብ እንደሆኑ አድርገው ያስባሉ። ይህንንም በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ አጥማቂው ዮሐንስ ግልጽ ማድረግ ነበረበት። አብርሃም አባታችን ነው እንዳይሉ ነገራቸው። አንድ ሰው የእግዚአብሔር ቤተሰብ የሆነ በዚህ መንገድ አይደለም። የአብ ፈቃድ የሚያደርግ ማንኛውም ሰው በእግዚአብሔር ቤተሰብ ውስጥ ይገኛል ማለት ነው። ግን በድጋሚ ይህ በማቴዎስ ወንጌል ውስጥ ላለው ታሪክ በዘፈቀደ የተነገረ የንግግር ማቋረጥ አይነት አይደለም። ልክ እንደ ርኩስ መንፈስ ምሳሌ ኢየሱስ የፈጠረውን አዲስ ሁኔታም እየገለጸ ነው። የእግዚአብሔር ቤተሰብ ከመሆናችሁ በፊት የአብርሃም የይስሐቅና የያዕቆብ ሥጋዊ የደም መስመር ነበራችሁ። አሁን ግን ኢየሱስ የመጣው በአብርሃም ደም ያልታሰረ አዲስ ቤተሰብ ለመፍጠር ነው። ከዚህ ይልቅ አዲሱ የኢየሱስ ቤተሰብ በኢየሱስ ደም የታሰረ ነው። ኢየሱስን በመከተል ወደ አዲስ ቤተሰብ እየገባን ነው። እናም በዚህ መልኩ እርስ በእርስ መተያየት አለብን። ይህ የአይሁዶች ችግር ብቻም አይደለም፣ የሌሎች ክርስቲያኖችም ጭምር ነው ችግሩ። በክርስቶስ የተገናኘን
እንደ አንድ ቤተሰብ በህብረት በጥልቀት እንደ ተገናኘን ሆኖ ሊሰማን ይገባል። እንግዲያው ትምህርቱን በምንሰማበት ጊዜ ኢየሱስ የሰጠንን እነዚህን ምስሎች አንድ ላይ እንመልከታቸው። በመጀመሪያ ኢየሱስን ላንተ የበለጠ ሊያረጋግጥልህ የሚፈልገው ስለ መሰላት ትናቀው። ኢየሱስ ማንም ሰው ሊያደርገው ከሚችለው በላይ አድርጓል። ትልቁ ማረጋገጫው ትንሣኤው ነው። መላው እምነታችን የቆመው በኢየሱስ ትንሣኤ ላይ ነው። እሱን ለመከተል የሚያስፈልገን ማስረጃ ይህ ነው። የተለየ ነገር እንዲያደርግልን እያሰብን ከዚህ ቀደም ያሳየውን ምልክቱን ከልባችን ማጥፋት የለብንም። በሁለተኛ ደረጃ ወደ እምቢተኝነት ልብ እንዴት ቀስ በቀስ ተንሸራተን እንደምንገባ በማሳየት አስጠንቅቆናል። ኢየሱስን መከተል አንዳንድ የሥነ ምግባር ባሕርያትን ከማስቆም የበለጠ ነገር ነው። በክርስቶስ ፍቅርና እውቀት ካልተሞላን ከኃጢአት ጋር መዋጋት ከንቱ ይሆናል፣ ቤታችንም ባዶ ያደርገዋል። በመጨረሻም ከፊተኛው የከፋ እንዳይሆን ከላይ ባለው ነገር ላይ ትኩረታችንን ማድረግ፣ ወደ መንፈሳዊ እንቅስቃሴዎች ውስጥ መግባት ይኖርብናል። ኢየሱስ ለእኛ የሚያቀርበው አዲስ ሕይወት እንሞላ። ሦስተኛው ሕይወታችን ከክርስቶስ ጋር ሲቀላቀል የሚያሳየው ውጤትን እንመልከት። ወደ አዲስ ቤተሰብ እየገባን ነው። እኛ የቤተ ክርስቲያን አካል ብቻ አይደለንም። ነፍሳችንን ለኢየሱስ መስጠት ክለብ እንደ መቀላቀል አይደለም። ይህ ወደ እግዚአብሔር ቤተሰብ መሄድ ነው። ወደ ማይጠፋው መንግሥትና በክርስቶስ ዘላለማዊ ቤተሰብ እንድንሆን ኢየሱስ ልባችንን ይለውጥና ሕይወታችንን በመንፈሱ ይሞላልን ዘንድ ወደ እመቤታችን ቅድስት ድንግል ማርያም ልንማጸን ይገባናል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ነሐሴ 4 2018 ዓ.ም ስርጭታችን አሁን ጀመረ።

በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናዝደምጣቸዋለን። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ ማሳወቃቸውን የተመለከተ ዘገባ በሶስተኛው ዜናችን እናዝደምጣቸዋለን። ሊቀ ጳጳስ ብፁዕ አቡነ ማቹኩ ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣቸዋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ በአስቸጋሪ ጊዜያት ብቻችን አይተወንም ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ቅዱስነታቸው በቃለ ምዕዳናቸው ኢየሱስ ክርስቶስ አስቸጋሪ በሆኑ ጊዜያት ብቻችን አይተወንም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di Gesù che sul lago di Galilea raggiunge i discepoli nel mezzo di una tempesta, camminando sulle acque.
1: Uddu wandimmochenna ehtoche melkam ila tesenbet yihunillachu. Kemateos Wengel mi'raf 14 kequtr 22 iska 33 tewsdo yetenbebew yezariw qiddus Wengel Yesus Kristos begelila bahir la yitramede ma'abelun aqwarto wede deqemezamurtu medresun yinageral. ባለፈው እሁድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ ከተነበበው የእንጀራና የአሳ ተአምር ቀጥሎ ኢየሱስ ደቀ መዛሙርቱን በጀልባው ተሳፍሮ እንዲሄዱ አዘዛቸው። እርሱ ደግሞ ብቻውን ለጸሎት ወደ ተራራ ላይ ወጣ። ደቀ መዛሙርቱ ከባህር ዳርቻው እንደራቁ በነፋስ ኃይል እየታገዙ ወደፊት ለመጓዝ ሞከሩ። የተአምራዊ ምልክት ዋና ገጽ ባህሪያት ሆነው የተሳካ ተሞክሮ ካገኙ በኋላ አሁን ደግሞ በማዕበልና በነፋስ ስጋት ምክንያት አቅመቢስነትና ፍርሃት ተሰማቸው። ሌሊቱ ሊጠናቀቅ ሲል ኢየሱስ ማዕበል ባናወጠው ባህር ላይ እየተራመደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብለው ደነገጡ። እርሱ ግን አይዟችሁ እኔ ነኝ አትፍሩ አላቸው። የኢየሱስ ክርስቶስ መገኘት ሁሉንም ነገር ይለውጣል። ጴጥሮስ ከጀልባው ወርዶ ማዕበሉን አልፎ ወደ ኢየሱስ ለመሄድ በውሃ ላይ ጥቂት ርምጃዎችን ለመራመድ ቻለ። ነገር ግን የነፋሱን ብርታት አይቶ ፈራ። መስመጥም በጀመረ ጊዜ ኢየሱስ አዳነው። ከዚያም ኢየሱስ ወደ ጀልባው ሲገባ ነፋሱ ጸጥ አለ። የእምነት ቃል በድንገት ከደቀ መዛሙርቱ ልብ ውስጥ ወጣ። እንዲህም አሉ፣ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ደቀ መዛሙርቱ ይህን ጉዳይ ለመረዳት ተአምር ማየት ወይም በሕዝቡ ዓይን ስኬታማ መሆን ብቻ በቂ አልነበረም። ይልቁንም የራሳቸውን ድክመት ማየትና በውስጡ የእግዚአብሔርን መገኘት ማወቅ ነበረባቸው። ይህ ተመክሮ ብቻ አይኖቻቸውንና ልባቸውን ወደ እርሱ እንዲከፍቱ ሊያደርግ ይችላል። በማዕበል መካከልም ቢሆን ሰላምን ማግኘት ይችላሉ። ከተወሰነ ጊዜ በኋላ ኢየሱስ እንዲህ አላቸው፣ እምነት ካላችሁና ካልተጠራጠራችሁ ይህን ተራራ ተነስተ ወደ ባህር ተወርወር ብትሉት ይሆናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 21። ይህ በሐይቁ ላይ ካጋጠማቸው ጋር ተመሳሳይ ነው። በተራራው ላይ ሲጸልይ የነበረው የኢየሱስ ክርስቶስ ሰላም በማዕበሉ መካከል ወደ ደቀ መዛሙርቱ ደረሰ። እንግዲህ ይህ ታምር አንድ ጠቃሚ ነገር ያስተምረናል። ከሁሉ በፊት በስኬት መሸነፍና ፈጽሞ ትምክተኛ አለመሆን፣ እንዲሁም በችግር ፊት አቅመቢስነት ሲሰማን እንኳ ተስፋ መቁረጥ የለብንም። ጥረት ብናደርግም ወደፊት ከመሄድ ይልቅ ወደ ኋላ እየተጓዝን ያለን ይመስላል። ሁኔታው ምንም ይሁን ምን ኢየሱስ ክርስቶስ አይተወንም። በጸሎት በቅዱሳት ምስጢራትና በቃሉ ኢየሱስ ክርስቶስን በሕይወታችን ጀልባ ውስጥ በትሕትና ከተቀበልን በጉዟችን ሰላም፣ ብርሃንና ጥንካሬን እናገኛለን። በእምነቷ የተባረከች እመቤታችን ቅድስት ድንግል ማርያም በእግዚአብሔር በመታመን ለእርሱ በመገዛት እንድንኖር ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙት ቃለ ምዕዳን ትርጉም ነበር። በጽሙና ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በሱዳን በዩክሬንና በሩሲያ እየተካሄደ ስላለው አመጽ ያላቸውን ስጋት ገልጸው አመጽን የሚዘሩ ሰዎች እንዲለወጡና እየጨመረ የመጣውን በሲቪሎች ላይ የሚደርስ ጉዳት እንዲቆም ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ሱዳንን በመጥቀስ በተለይም በኤልኦቤድ ከተማ ያለው ሁኔታ ያሰጋቸው መሆኑን ገልጸዋል። ከሁሉም የአገሪቱ ሕዝቦች ጋር ያለኝን መንፈሳዊ ቅርበት በመግለጽ ለሲቪል ሕዝብ የሚደረግ የሰብአዊነት እርዳታ እንዲረጋግጥላቸው በሥልጣን ላይ ለሚገኙ የልመና ጥሬን አድሳለሁ ሲሉ አጽንኦት ሰጥተዋል። ቅዱስነታቸው እንደዚሁም ዓለም አቀፉ ማኅበረሰብ ፈጣን የተኩስ አቁም ስምምነት ለማድረግ የታለሙ ጥረቶችን እንዲደግፍ ጥሪ አቅርበዋል። እግዚአብሔር በጭንቅና በመከራ ውስጥ የሚገኙትን ሰዎች እንዲያጽናናቸውና እንዲደግፋቸው፣ አመጽ የሚዘሩትን ሰዎች ልብ እንዲለውጥና ለረጅም ጊዜ ሲጠበቅ የነበረውን ሰላም እንዲሰጥ ሁሉም ሰው እንዲጸልይ አሳስበዋል። የተባበሩት መንግሥታት ድርጅት ኤልኦቤይድ የሱዳን ቀጣይ ሰብአዊ አደጋ የሚከሰትበት ቦታ መሆኑን ለዓለም አቀፉ ማኅበረሰብ እያስጠነቀቀ ይገኛል። ለወራት ከዘለቀው ከበባ በኋላ የምግብ የውሃና የሕክምና አቅርቦቶች እንደተሟጠጡ ድሮኖች ጥቃት ማድረሳቸውንና የወሲብ ጥቃት መከሰቱን ሰዎች ሪፖርት አድርገዋል። የማዕከላዊ ሱዳን ስትራቴጂያዊ ኮሪደርና ወደ ምዕራብ ዳርፉር በሚወስደው መንገድ ላይ በምትገኝ የሰሜን ኮርዶፋን ግዛት ዋና ከተማ ኤልኦቤድና አካባቢዋ ውጊያው ቀጥሏል። በሱዳን ለሶስት ዓመታት በተካሄደው ጦርነት ከ14 ሚሊዮን በላይ ሰዎች መፈናቀላቸውና በሚሊዮኖች የሚቆጠሩትም በረሃብ እንደሚገኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪያቸውን በመቀጠል በዩክሬንና በሩሲያ ውስጥ ሕይወታቸውን ላጡት በርካታ ንጹሐን ሰዎችና ቁስለኞች ትኩረት በመስጠት አሳዛኝ ክስተቶች መቀጠል ብቻ ሳይሆን እየበዙ መምጣታቸው የሲቪሎችን ቁጥር እንዲጨምር ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ከተጎጂ ቤተሰቦች ከቆሰሉትና በቀጣይ ግጭት ከሚሰቃዩት ሁሉ ጎን እቆማለሁ ሲሉ ተናግረው በዚህ ቀጣይነት ባለው ግጭት መካከል ዓለም አቀፍ የሰብአዊነት ሕግ እንዲከበርና በሁለቱም ወገኖች ያሉ ሰዎች ሲቪሎችን ኢላማ በማድረግ የሚፈጽሙትን ጥቃቶች እንዲያቆሙ በማለት ጥሪያቸውን አድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን ልዩ ልዩ ሀገረ ስብከቶች ለመጡት ቡድኖች ሰላምታቸውን ካቀረቡ በኋላ በቅዱስ ጴጥሮስ አደባባይ በርካታ የወጣት ቡድኖች መኖራቸውን ገልጸዋል። የተወሰኑ የእረፍት ቀኖቻቸውን የግል እድገትንና ጓደኝነትን የሚያበረታቱ የተስፋ ምልክቶች ለማድረግ መምረጣቸውን ጠቅሰው በተለይም ከወጣቶች ጋር ሐምሌ 30 2018 ዓ ም በአሲሲ ያደረጉትን ፍራንችስካዊ ስብሰባን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶቹ በእነዚህ ቀናት ውስጥ በሥርዓተ አምልኮ የቀን መቁጠሪያ ላይ የተጠቀሱ ቅዱሳንን ቅዱስ ዶሚኒክን፣ የመስቀል ቅድስት ቴሬዛ ቤኔዲክትን፣ የቅድስት ሎሬንስንና የአሲዚ ቅድስት ኪያራን እንደ ምሳሌ እንዲመለከቷቸው አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማጠቃለያቸው ውድ ወጣቶች ሆይ በእነዚህ ምሳሌ በሆኑ የወንጌል ምስክሮች እንድትነሳሱና እንድትደሰቱ በማለት አሳስበዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አስታወቁ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በሜክሲኮ ባደረጉት ሐዋርያዊ ጉብኝታቸው ከብሔራዊ የሰላም ውይይት ተወካዮች ጋር ተገናኝተው በአካባቢው ማኅበረሰቦች ውስጥ ሰላምን በመገንባት ላይ ያላቸውን ልምድ በቀጥታ ሰምተዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 29 2018 ዓ.ም የሜክሲኮ ብሔራዊ የሰላም ውይይት ተወካዮች በሀገሪቱ የተለያዩ ክልሎች ሰላምን በማጎልበት ረገድ ያላቸውን ልምድ በቀጥታ ለመስማት መገናኘታቸውን የሜክሲኮ ካቶሊካዊ ብፁዓን ጳጳሳት ጉባኤ መግለጫ አስታውቋል። ስብሰባው ምሁራንን፣ የሕዝብ ባለሥልጣናትን፣ የሃይማኖት መሪዎችን፣ የጠፉ ዘመዶቻቸውን የሚፈልጉ እናቶችን፣ የፖሊስ መኮንኖችንና የንግድ መሪዎችን ጨምሮ ከሳን ሉዊስ ፖቶሲ፣ ከኦሃካ፣ ከኩዌሬታሮ፣ ከፑዌብላ ከሜክሲኮ መንግስትና ከሜክሲኮ ከተማ የተውጣጡ ተወካዮችን ማሳተፉ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን ለተሳታፊዎቹ ባደረጉት ንግግር ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አጽንኦት ሰጥተው በሜክሲኮ ፑዌብላ ግዛት ውስጥ የጠፋ ልጇን የምትፈልግ እናት ምስክርነት ጠቅሰዋል። ሰላም በየቀኑ በትዕግስት የሚገነባ መሆኑን አስታውሰው ተሳታፊዎቹ ተስፋ እንዳይቆርጡ በማበረታታት ይህ ተሞክሮ በዓለም ለተጠቁ ሌሎች የዓለማችን ክፍሎች የተነሳሽነት ምንጭ ሊሆን እንደሚችል አስረድተዋል። የሜክሲኮ ብፁዓን ጳጳሳት ጉባኤ በበኩሉ የስብሰባው ተሳታፊዎች ሰላምን በመገንባት ረገድ በርካታ የትብብር ምሳሌዎችን መጋራታቸውን አስታውሷል። አንድ ምስክር በፑዌብላ ግዛት የሚወዷቸውን የጠፉ ሰዎችን በሚፈልጉ የቤተሰብ ድርጅቶችና በሕዝብ ባለሥልጣናት መካከል የተደረገውን የጋራ ጥረት ገልጾ ብሔራዊ የሰላም ውይይት ለሲቪልና ለፖለቲካ አመራር የሥልጠና ቦታ መሆኑን አስረድቷል። ከኢካቴፔክ የመጣ የፖሊስ መኮንንም እንዲሁ ሰላምን ለማስፈንና የማኅበረሰብ ፖሊስ ሞዴልን ተግባራዊ ለማድረግ በተለያዩ አብያተ ክርስቲያናት መካከል ትብብር መኖሩን ተናግሯል። ከኳሪታሮ የተውጣጡ ተወካዮችም በበኩላቸው ብሔራዊ የሰላም ውይይት መድረክ የተለያየ አስተዳደግ ያላቸውን ሰዎች አንድ ለማድረግ እንደ ገመድ ማገልገሉን ገልጸዋል። ከኦሃካ የተውጣጡ ተወካዮች ብሔራዊ ውይይት በከፍተኛ አደጋ ላይ ባሉ አካባቢዎች ለሚያገለግሉት ካህናት መጽናናትና ድጋፍ እንደሰጠ አብራርተዋል። ከሳን ሉዊስ ፖቶሲ የመጡ ተወካዮችም ተጨማሪ ቁምስናዎች በሰላም ግንባታ ሥራ እንዲሳተፉ ለማበረታታት ያለውን ተግዳሮት ጠቅሰዋል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ብሔራዊ የሰላም ውይይት አባላትን በትኩረት ካዳመጡ በኋላ በትዕግሥት የሰላም ግንባታ ሥራ ለመጽናት በየቀኑ ለሚያደርጉት ጥረቶች ያላቸውን አጋርነት ገልጸው ንቅናቄው በአመፅ ለሚሰቃዩ በርካታ የአገሪቱ ክፍሎች የተስፋ ምንጭ መሆኑንና የቅድስት መንበር ድጋፍ እንዳለው አረጋግጠዋል። የስብሰባው ተሳታፊዎች ለሥራቸው ዕውቅናና ብፁዕ ካርዲናል ፔትሮ ፓሮሊን ሰላምን ለመገንባት ባላቸው የጋራ ቁርጠኝነትና ከእነርሱ ጋር ለመቀራረብ ላሳዩት ፍላጎት ምስጋናቸውን ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ንዋያቸው ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሩዋንዳ መዲና ኪጋሊ ከተማ ውስጥ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ወቅት የቅድስት መንበር የወንጌል ስርጭት ጽሕፈት ቤት ጸሐፊ

0: መገንባት መሆኑን ጠቁመዋል። ለዚህ ፈተና ምላሽ ለመስጠት የፍቅር ስልጣኔ መገንባት እንደሚገባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያቀረቡትን ጥሪ በማስተጋባት ይህ ስልጣኔ ካሜራዎችን፣ ማይክራፎኖችን እና ላፕቶፖችን የያዙ ደቀ መዛሙርት እግር በእግር ሊያከናውኑት የሚችሉት ተግባር መሆኑን ገልጸው ይህንንም የሚያከናውኑት ተጽዕኖ ፈጣሪ ከመሆን በፊት ደቀ መዝሙርነት መቅደም እንዳለበት የሚያምኑ ወንዶችና ሴቶች ናቸው ብለዋል። ስለ ክርስቲያን የመገናኛ ባለሙያዎች ማንነትና ተልእኮ ላይ በተነሳው በዚህ ሐሳብ ላይ በመመስረት ሊቀ ጳጳሱ ከቫቲካን የዜና አገልግሎት ጋር ባደረጉት ውይይት በመገናኛ ሥራ ላይ የተሰማሩ ሰዎች ጥሪና ሚናን በተመለከተ ተጨማሪ ግንዛቤን ሰጥተዋል። የወንጌል ስርጭት ተልእኮን በሚያከናውኑ የመገናኛ ባለሙያዎች ዘንድ ሊኖሩ ስለሚገቡ በጎ ባህሪያት የተጠየቁት ሊቀ ጳጳስ ንዋችኩ የመዳን መንገድ የሚሆን የመግባቢያ አይነትን እንዲለማመዱ እንዲሁም የእግዚአብሔርን ፍቅር ለማስተላለፍና የኢየሱስ ክርስቶስን መገኘት ለማወጅ የሚያስችል የመገናኛ ዘዴን እንዲለማመዱ ተጠርተዋል ብለዋል። ጌታችን ኢየሱስ ክርስቶስ አሕዛብን ሁሉ ደቀ መዝሙርት አድርጉ በማለት ያዘዘውን ትእዛዝ በማስታወስ ይህ በተነገረበት ወቅት ሕዝቡ በዋናነት እንደ አካላዊ ቦታዎች ተደርገው ይታዩ እንደነበር ጠቅሰው፣ ሆኖም ግን በአሁኑ ወቅት ኢንስታግራም፣ ቲክቶክ፣ ዩቲዩብ እና ሌሎች ዲጂታል መድረኮችን ጨምሮ ሰዎች የሚገናኙባቸው የሚወያዩባቸውና ማኅበረሰቦችን የሚገነቡባቸው አዳዲስ መድረኮች ብቅ ማለታቸውን የገለጹ ሲሆን በዚህም ምክንያት የወንጌሉ ቃል በአካላዊ ቦታዎች ብቻ ሳይሆን ተወስኖ እንዲቀሩ ሳይሆን ይልቁንም ወደ ዲጂታሉ ዓለም መድረስ እንዳለበትም አሳስበዋል። ከዚህም ባሻገር ይህንን ሙያ ሙሉ ግንዛቤ በተሞላበት ሁኔታ የመቀበልን አስፈላጊነት አጽንኦት ሰጥተው የገለጹት ሊቀ ጳጳሱ ጽሑፍ ወይም ምስል እንዲሁም የኦዲዮ ቪዥዋል ውጤቶችን ጨምሮ የትኛውም አይነት ይዘት ታትሞ ሲወጣ ከሌላው የመረጃ ማስተላለፊያ መንገድ የተሻለ ስለሚሆን ዘመኑን የሚመጥን መንገድ መከተል መልካም እንደሆነም አሳስበዋል። በዚህ ምክንያት የዲጂታሉ ዓለም ኅብረትንና ተስፋን ማጎልበት፣ የግንኙነት ድልድዮችን መገንባት፣ የእርስ በርስ ግንኙነትን ማበረታታት እንዲሁም የወንጌል መልእክት የሰዎችን ልብ መያዝ የሚችልባቸውን አዳዲስ መንገዶችን መክፈት አለበት ብለዋል። ለመጪው ዘመን የመገናኛ ባለሙያዎች የሚያስተላልፉት መልእክት ካለ የተጠየቁት የቅድስት መንበር የወንጌል ስርጭት ጽሕፈት ቤት አስተባባሪውም በዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የ2026 ዓ ም ጉባኤ ወቅት ያካፈሏቸውን አንዳንድ አስተያየቶች በማስታወስ በተለይም ለወጣት የሚዲያ ባለሙያዎች ባስተላለፉት ቀላል ግን መሠረታዊ መልእክት የመገናኛ መድረካቸውን ከመገንባታቸው በፊት አእምሯቸውን በሚገባ መገንባት ወይም ማበልጸግ እንዳለባቸው መክረው በዲጂታሉ ዓለም ውስጥ ተጽዕኖ ከመፍጠር በፊት የውስጥ ዝግጅት፣ ሰብአዊ ምስረታና መንፈሳዊ ብስለት መምጣት እንዳለባቸው አብራርተዋል። ከዚህም በተጨማሪ የመገናኛ ባለሙያዎች እያንዳንዱ የዲጂታል ጉዞ የጎሰኝነት፣ የጽንፈኝነት ወይም የመከፋፈል መንገድ ሳይሆን የግንኙነት መንገድ እንዲሆን ማረጋገጥ እንዳለባቸው ያበረታቱ ሲሆን በዚህ አውድ ውስጥ ለጋራ ቤታችን መስጠት የሚገባንን እንክብካቤ በትረካዎቻቸው ውስጥ ማዋሃድ አስፈላጊ መሆኑን አጽንኦት በመስጠት ስለ ፍጥረት እንክብካቤ የሚናገሩ ታሪኮች እጅግ አስፈላጊ ናቸው በማለትም አስታውሰዋል። ሊቀ ጳጳስ ንዋችኩ በመጨረሻም የመገናኛ ባለሙያዎች ተልእኮ በጥልቅ ማንነት ላይ የተመሠረተ መሆኑን በማስታወስ ዋና ተዋናዮች ከመሆን በፊት ደቀ መዛሙርት መሆን፣ የልዩነት አቀንቃኞች ከመሆን ይልቅ የግንኙነት ድልድይ ገንቢዎች መሆን እንደሚገባ እንዲሁም በዛሬው ጊዜ ባሉ አዳዲስ የዲጂታል መድረኮችም ጭምር እግዚአብሔርን ማግኘት በሚያስፈልግበት ዓለም ውስጥ የወንጌል ተስፋ ምስክሮች መሆን እንደሚገባ በመምከር አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ሕይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሦስት መሠረታዊ ነጥቦችም ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለሥልጣናት የሰዎችን መሠረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ህብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተ

ባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማራበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማህበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማህበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመስረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ የተሟላው ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማኅበረሰብ ውስጥ ነው። የሲቪሉን ኅብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ሕዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የሕዝቦች ማኅበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን፣ ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን፣ ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ሥርዓት የተመሠረተው በእውነት ላይ፣ የተገነባው በፍትሕ ላይ፣ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማኅበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ሥራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባሕርያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለኅብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባሕሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በሥርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ሥነ ምግባራዊ ግዴታ ራሱ የማይቋረጥ ታድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በሥልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 4 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 4 2018 ዓ.ም ስርጭታችን አሁን ጀመረ።

በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናዝደምጣቸዋለን። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ ማሳወቃቸውን የተመለከተ ዘገባ በሶስተኛው ዜናችን እናዝደምጣቸዋለን። ሊቀ ጳጳስ ብፁዕ አቡነ ማቹኩ ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣቸዋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቀነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ በአስቸጋሪ ጊዜያት ብቻችን አይተወንም ሲሉ አስገነዘቡ። ሩስ ሊቀነ ጳጳሳት ሊዮ 14ኛ እሁድ ናሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ቅዱስነታቸው በቃለ ምዕዳናቸው ኢየሱስ ክርስቶስ አስቸጋሪ በሆኑ ጊዜያት ብቻችን አይተወንም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di Gesù che sul lago di Galilea raggiunge i discepoli nel mezzo di una tempesta, camminando sulle acque.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ተወስዶ የተነበበው የዛሬው ቅዱስ ወንጌል ኢየሱስ ክርስቶስ በገሊላ ባህር ላይ እየተራመደ ማዕበሉን አቋርጦ ወደ ደቀ መዛሙርቱ መድረሱን ይናገራል። ባለፈው እሁድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ ከተነበበው የእንጀራና የዓሣ ተአምር ቀጥሎ ኢየሱስ ደቀ መዛሙርቱን በጀልባው ተሳፍሮ እንዲሄዱ አዘዛቸው። እርሱ ደግሞ ብቻውን ለጸሎት ወደ ተራራ ላይ ወጣ። ደቀ መዛሙርቱ ከባህር ዳርቻው እንደራቁ በነፋስ ኃይል እየታገዙ ወደፊት ለመጓዝ ሞከሩ። የተአምራዊ ምልክት ዋና ገጸ ባህሪያት ሆነው የተሳካ ተሞክሮ ካገኙ በኋላ አሁን ደግሞ በማዕበልና በነፋስ ስጋት ምክንያት አቅመቢስነትና ፍርሃት ተሰማቸው። ሌሊቱ ሊጠናቀቅ ሲል ኢየሱስ ማዕበል ባናወጠው ባህር ላይ እየተራመደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምታት ነው ብለው ደነገጡ። እርሱ ግን አይዟችሁ እኔ ነኝ አትፍሩ አላቸው። የኢየሱስ ክርስቶስ መገኘት ሁሉንም ነገር ይለውጣል። ጴጥሮስ ከጀልባዋ ወርዶ ማዕበሉን አልፎ ወደ ኢየሱስ ለመሄድ በውሃ ላይ ጥቂት እርምጃዎችን ለመራመድ ቻለ። ነገር ግን የነፋሱን ብርታት አይቶ ፈራ። መስመጥም በጀመረ ጊዜ ኢየሱስ አዳነው። ከዚያም ኢየሱስ ወደ ጀልባዋ ሲገባ ነፋሱ ጸጥ አለ። የእምነት ቃል በድንገት ከደቀ መዛሙርቱ ልብ ውስጥ ወጣ። እንዲህም አሉ፣ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ደቀ መዛሙርቱ ይህን ጉዳይ ለመረዳት ተአምር ማየት ወይም በሕዝቡ ዐይን ስኬታማ መሆን ብቻ በቂ አልነበረም። ይልቁንም የራሳቸውን ድክመት ማየትና በውስጡ የእግዚአብሔርን መገኘት ማወቅ ነበረባቸው። ይህ ተሞክሮ ብቻ ዐይኖቻቸውንና ልባቸውን ወደ እርሱ እንዲከፍቱ ሊያደርግ ይችላል። በማዕበል መካከልም ቢሆን ሰላምን ማግኘት ይችላሉ። ከተወሰነ ጊዜ በኋላ ኢየሱስ እንዲህ አላቸው፣ እምነት ካላችሁና ካልተጠራጠራችሁ ይህን ተራራ ተነስተህ ወደ ባህር ተወርወር ብትሉት ይሆናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 21። ይህ በሐይቁ ላይ ካጋጠማቸው ጋር ተመሳሳይ ነው። በተራራው ላይ ሲጸልይ የነበረው የኢየሱስ ክርስቶስ ሰላም በማዕበሉ መካከል ወደ ደቀ መዛሙርቱ ደረሰ። እንግዲህ ይህ ታምር አንድ ጠቃሚ ነገር ያስተምረናል። ከሁሉ በፊት በስኬት መሸነፍና ፈጽሞ ትምክተኛ አለመሆን፣ እንዲሁም በችግር ፊት አቅመቢስነት ሲሰማን እንኳ ተስፋ መቁረጥ የለብንም። ጥረት ብናደርግም ወደፊት ከመሄድ ይልቅ ወደ ኋላ እየተጓዝን ያለን ይመስላል። ሁኔታው ምንም ይሁን ምን ኢየሱስ ክርስቶስ አይተወንም። በጸሎት በቅዱሳት ምስጢራትና በቃሉ ኢየሱስ ክርስቶስን በሕይወታችን ጀልባ ውስጥ በትሕትና ከተቀበልን በጉዟችን ሰላም፣ ብርሃንና ጥንካሬን እናገኛለን። በእምነቷ የተባረከች እመቤታችን ቅድስት ድንግል ማርያም በእግዚአብሔር በመታመን ለእርሱ በመገዛት እንድንኖር ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙት ቃለ ምዕዳን ትርጉም ነበር። በጽሙና ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በሱዳን በዩክሬንና በሩሲያ እየተካሄደ ስላለው አመጽ ያላቸውን ስጋት ገልጸው አመጽን የሚዘሩ ሰዎች እንዲለወጡና እየጨመረ የመጣውን በሲቪሎች ላይ የሚደርስ ጉዳት እንዲቆም ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 3 2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ሱዳንን በመጥቀስ በተለይም በኤልኦቤድ ከተማ ያለው ሁኔታ ያሰጋቸው መሆኑን ገልጸዋል። ከሁሉም የአገሪቱ ሕዝቦች ጋር ያለኝን መንፈሳዊ ቅርበት በመግለጽ ለሲቪል ሕዝብ የሚደረግ የሰብአዊነት እርዳታ እንዲረጋግጥላቸው በሥልጣን ላይ ለሚገኙ የልመና ጥሬን አድሳለሁ ሲሉ አጽንኦት ሰጥተዋል። ቅዱስነታቸው እንደዚሁም ዓለም አቀፉ ማኅበረሰብ ፈጣን የተኩስ አቁም ስምምነት ለማድረግ የታለሙ ጥረቶችን እንዲደግፍ ጥሪ አቅርበዋል። እግዚአብሔር በጭንቅና በመከራ ውስጥ የሚገኙትን ሰዎች እንዲያጽናናቸውና እንዲደግፋቸው፣ አመጽ የሚዘሩትን ሰዎች ልብ እንዲለውጥና ለረጅም ጊዜ ሲጠበቅ የነበረውን ሰላም እንዲሰጥ ሁሉም ሰው እንዲጸልይ አሳስበዋል። የተባበሩት መንግሥታት ድርጅት ኤልኦቤይድ የሱዳን ቀጣይ ሰብአዊ አደጋ የሚከሰትበት ቦታ መሆኑን ለዓለም አቀፉ ማኅበረሰብ እያስጠነቀቀ ይገኛል። ለወራት ከዘለቀው ከበባ በኋላ የምግብ የውሃና የሕክምና አቅርቦቶች እንደተሟጠጡ ድሮኖች ጥቃት ማድረሳቸውንና የወሲብ ጥቃት መከሰቱን ሰዎች ሪፖርት አድርገዋል። የማዕከላዊ ሱዳን ስትራቴጂያዊ ኮሪደርና ወደ ምዕራብ ዳርፉር በሚወስደው መንገድ ላይ በምትገኝ የሰሜን ኮርዶፋን ግዛት ዋና ከተማ ኤልኦቤድና አካባቢዋ ውጊያው ቀጥሏል። በሱዳን ለሶስት ዓመታት በተካሄደው ጦርነት ከ14 ሚሊዮን በላይ ሰዎች መፈናቀላቸውና በሚሊዮኖች የሚቆጠሩትም በረሃብ እንደሚገኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪያቸውን በመቀጠል በዩክሬንና በሩሲያ ውስጥ ሕይወታቸውን ላጡት በርካታ ንጹሐን ሰዎችና ቁስለኞች ትኩረት በመስጠት አሳዛኝ ክስተቶች መቀጠል ብቻ ሳይሆን እየበዙ መምጣታቸው የሲቪሎችን ቁጥር እንዲጨምር ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ከተጎጂ ቤተሰቦች ከቆሰሉትና በቀጣይ ግጭት ከሚሰቃዩት ሁሉ ጎን እቆማለሁ ሲሉ ተናግረው በዚህ ቀጣይነት ባለው ግጭት መካከል ዓለም አቀፍ የሰብአዊነት ሕግ እንዲከበርና በሁለቱም ወገኖች ያሉ ሰዎች ሲቪሎችን ኢላማ በማድረግ የሚፈጽሙትን ጥቃቶች እንዲያቆሙ በማለት ጥሪያቸውን አድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን ልዩ ልዩ ሀገረ ስብከቶች ለመጡት ቡድኖች ሰላምታቸውን ካቀረቡ በኋላ በቅዱስ ጴጥሮስ አደባባይ በርካታ የወጣት ቡድኖች መኖራቸውን ገልጸዋል። የተወሰኑ የእረፍት ቀኖቻቸውን የግል እድገትንና ጓደኝነትን የሚያበረታቱ የተስፋ ምልክቶች ለማድረግ መምረጣቸውን ጠቅሰው በተለይም ከወጣቶች ጋር ሐምሌ 30 2018 ዓ ም በአሲሲ ያደረጉትን ፍራንቺስካዊ ስብሰባን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶቹ በእነዚህ ቀናት ውስጥ በሥርዓተ አምልኮ የቀን መቁጠሪያ ላይ የተጠቀሱ ቅዱሳንን ቅዱስ ዶሚኒክን፣ የመስቀል ቅድስት ቴሬዛ ቤኔዲክትን፣ የቅድስት ሎሬንስንና የአሲዚ ቅድስት ኪያራን እንደ ምሳሌ እንዲመለከቷቸው አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማጠቃለያቸው ውድ ወጣቶች ሆይ በእነዚህ ምሳሌ በሆኑ የወንጌል ምስክሮች እንድትነሳሱና እንድትደሰቱ በማለት አሳስበዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አስታወቁ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በሜክሲኮ ባደረጉት ሐዋርያዊ ጉብኝታቸው ከብሔራዊ የሰላም ውይይት ተወካዮች ጋር ተገናኝተው በአካባቢው ማኅበረሰቦች ውስጥ ሰላምን በመገንባት ላይ ያላቸውን ልምድ በቀጥታ ሰምተዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 29 2018 ዓ.ም የሜክሲኮ ብሔራዊ የሰላም ውይይት ተወካዮች በሀገሪቱ የተለያዩ ክልሎች ሰላምን በማጎልበት ረገድ ያላቸውን ልምድ በቀጥታ ለመስማት መገናኘታቸውን የሜክሲኮ ካቶሊካዊ ብፁዓን ጳጳሳት ጉባኤ መግለጫ አስታውቋል። ስብሰባው ምሁራንን፣ የሕዝብ ባለሥልጣናትን፣ የሃይማኖት መሪዎችን፣ የጠፉ ዘመዶቻቸውን የሚፈልጉ እናቶችን፣ የፖሊስ መኮንኖችንና የንግድ መሪዎችን ጨምሮ ከሳን ሉዊስ ፖቶሲ፣ ከኦሃካ፣ ከኩዌሬታሮ፣ ከፑዌብላ ከሜክሲኮ መንግስትና ከሜክሲኮ ከተማ የተውጣጡ ተወካዮችን ማሳተፉ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን ለተሳታፊዎቹ ባደረጉት ንግግር ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አጽንኦት ሰጥተው በሜክሲኮ ፑዌብላ ግዛት ውስጥ የጠፋ ልጇን የምትፈልግ እናት ምስክርነት ጠቅሰዋል። ሰላም በየቀኑ በትዕግስት የሚገነባ መሆኑን አስታውሰው ተሳታፊዎቹ ተስፋ እንዳይቆርጡ በማበረታታት ይህ ተሞክሮ በዓለም ለተጠቁ ሌሎች የዓለማችን ክፍሎች የተነሳሽነት ምንጭ ሊሆን እንደሚችል አስረድተዋል። የሜክሲኮ ብፁዓን ጳጳሳት ጉባኤ በበኩሉ የስብሰባው ተሳታፊዎች ሰላምን በመገንባት ረገድ በርካታ የትብብር ምሳሌዎችን መጋራታቸውን አስታውሷል። አንድ ምስክር በፑዌብላ ግዛት የሚወዷቸውን የጠፉ ሰዎችን በሚፈልጉ የቤተሰብ ድርጅቶችና በሕዝብ ባለሥልጣናት መካከል የተደረገውን የጋራ ጥረት ገልጾ ብሔራዊ የሰላም ውይይት ለሲቪልና ለፖለቲካ አመራር የሥልጠና ቦታ መሆኑን አስረድቷል። ከኢካቴፔክ የመጣ የፖሊስ መኮንንም እንዲሁ ሰላምን ለማስፈንና የማኅበረሰብ ፖሊስ ሞዴልን ተግባራዊ ለማድረግ በተለያዩ አብያተ ክርስቲያናት መካከል ትብብር መኖሩን ተናግሯል። ከኳሬታሮ የተውጣጡ ተወካዮችም በበኩላቸው ብሔራዊ የሰላም ውይይት መድረክ የተለያየ አስተዳደግ ያላቸውን ሰዎች አንድ ለማድረግ እንደ ገመድ ማገልገሉን ገልጸዋል። ከኦሃካ የተውጣጡ ተወካዮች ብሔራዊ ውይይት በከፍተኛ አደጋ ላይ ባሉ አካባቢዎች ለሚያገለግሉት ካህናት መጽናናትና ድጋፍ እንደሰጠ አብራርተዋል። ከሳን ሉዊስ ፖቶሲ የመጡ ተወካዮችም ተጨማሪ ቁምስናዎች በሰላም ግንባታ ሥራ እንዲሳተፉ ለማበረታታት ያለውን ተግዳሮት ጠቅሰዋል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ብሔራዊ የሰላም ውይይት አባላትን በትኩረት ካዳመጡ በኋላ በትዕግሥት የሰላም ግንባታ ሥራ ለመጽናት በየቀኑ ለሚያደርጉት ጥረቶች ያላቸውን አጋርነት ገልጸው ንቅናቄው በአመፅ ለሚሰቃዩ በርካታ የአገሪቱ ክፍሎች የተስፋ ምንጭ መሆኑንና የቅድስት መንበር ድጋፍ እንዳለው አረጋግጠዋል። የስብሰባው ተሳታፊዎች ለሥራቸው ዕውቅናና ብፁዕ ካርዲናል ፔትሮ ፓሮሊን ሰላምን ለመገንባት ባላቸው የጋራ ቁርጠኝነትና ከእነርሱ ጋር ለመቀራረብ ላሳዩት ፍላጎት ምስጋናቸውን ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ንዋያቸው ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሩዋንዳ መዲና ኪጋሊ ከተማ ውስጥ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ወቅት የቅድስት መንበር የወንጌል ስርጭት ጽሕፈት ቤት ጸሐፊ የሆኑት ሊቀ ጳጳስ ፎርቹናተስ ንዋያቸው ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ ክርስቲያን የመገናኛ ባለሙያዎች ዋና ተዋናይ ከመሆናቸው በፊት በመጀመሪያ ደቀ መዛሙርት ለመሆን እንደተጠሩ ገልጸው ከዚህም ባሻገር ለወንጌል አገልግሎት የሚውል ዲጂታል መድረክ ከመፍጠራቸው በፊት በሰብአዊና በመንፈሳዊ ስልጠና ላይ የተመሰረተ ማንነት መገንባት እንደሚገባቸው አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ፎርቹናተስ ንዋያቸው ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ በተካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የ2026 ዓ.ም ጉባኤ የመጀመሪያ ክፍል ስብሰባ ላይ በመገኘት ባደረጉት ንግግር ሰብአዊነት መንታ መንገድ ላይ እንደሚገኝ ገልጸው የመጀመሪያው ምርጫ ግራ መጋባት፣ ራስን ብቻ ማዕከል ማድረግና ጫጫታ በሚታይበት ዓለም ውስጥ መቆየት ወይም እግዚአብሔርንና የሰው ልጅ በአንድነትና በህብረት ሊኖሩባት የሚችሉትን የአንዲት ከተማ ቅጥሮችን በጋራ እንደገና መገንባት መሆኑን ጠቁመዋል። ለዚህ ፈተና ምላሽ ለመስጠት የፍቅር ስልጣኔ መገንባት እንደሚገባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያቀረቡትን ጥሪ በማስተጋባት ይህ ስልጣኔ ካሜራዎችን፣ ማይክራፎኖችን እና ላፕቶፖችን የያዙ ደቀ መዛሙርት እግር በእግር ሊያከናውኑት የሚችሉት ተግባር መሆኑን ገልጸው ይህንንም የሚያከናውኑት ተጽዕኖ ፈጣሪ ከመሆን በፊት ደቀ መዝሙርነት መቅደም እንዳለበት የሚያምኑ ወንዶችና ሴቶች ናቸው ብለዋል። ስለ ክርስቲያን የመገናኛ ባለሙያዎች ማንነትና ተልእኮ ላይ በተነሳው በዚህ ሐሳብ ላይ በመመስረት ሊቀ ጳጳሱ ከቫቲካን የዜና አገልግሎት ጋር ባደረጉት ውይይት በመገናኛ ሥራ ላይ የተሰማሩ ሰዎች ጥሪና ሚናን በተመለከተ ተጨማሪ ግንዛቤን ሰጥተዋል። የወንጌል ስርጭት ተልእኮን በሚያከናውኑ የመገናኛ ባለሙያዎች ዘንድ ሊኖሩ ስለሚገቡ በጎ ባህሪያት የተጠየቁት ሊቀ ጳጳስ ንዋያቸው የመዳን መንገድ የሚሆን የመግባቢያ አይነትን እንዲለማመዱ እንዲሁም የእግዚአብሔርን ፍቅር ለማስተላለፍና የኢየሱስ ክርስቶስን መገኘት ለማወጅ የሚያስችል የመገናኛ ዘዴን እንዲለማመዱ ተጠርተዋል ብለዋል። ጌታችን ኢየሱስ ክርስቶስ አሕዛብን ሁሉ ደቀ መዝሙርት አድርጉ በማለት ያዘዘውን ትእዛዝ በማስታወስ ይህ በተነገረበት ወቅት ህዝቡ በዋናነት እንደ አካላዊ ቦታዎች ተደርገው ይታዩ እንደነበር ጠቅሰው ሆኖም ግን በአሁኑ ወቅት ኢንስታግራም፣ ቲክቶክ፣ ዩቲዩብ እና ሌሎች ዲጂታል መድረኮችን ጨምሮ ሰዎች የሚገናኙባቸው የሚወያዩባቸውና ማህበረሰቦችን የሚገነቡባቸው አዳዲስ መድረኮች ብቅ ማለታቸውን የገለጹ ሲሆን በዚህ ምክንያት የወንጌሉ ቃል በአካላዊ ቦታዎች ብቻ ሳይሆን ተወስኖ እንዲቀሩ ሳይሆን ይልቁንም ወደ ዲጂታሉ ዓለም መድረስ እንዳለበትም አሳስበዋል። ከዚህም ባሻገር ይህንን ሙያ ሙሉ ግንዛቤ በተሞላበት ሁኔታ የመቀበልን አስፈላጊነት አጽንኦት ሰጥተው የገለጹት ሊቀ ጳጳሱ ጽሑፍ ወይም ምስል እንዲሁም የኦዲዮ ቪዥዋል ውጤቶችን ጨምሮ የትኛውም አይነት ይዘት ታትሞ ሲወጣ ከሌላው የመረጃ ማስተላለፊያ መንገድ የተሻለ ስለሚሆን ዘመኑን የሚመጥን መንገድ መከተል መልካም እንደሆነም አሳስበዋል። በዚህ ምክንያት የዲጂታሉ ዓለም ህብረትንና ተስፋን ማጎልበት፣ የግንኙነት ድልድዮችን መገንባት፣ የእርስ በርስ ግንኙነትን ማበረታታት እንዲሁም የወንጌል መልእክት የሰዎችን ልብ መያዝ የሚችልባቸውን አዳዲስ መንገዶችን መክፈት አለበት ብለዋል። ለመጪው ዘመን የመገናኛ ባለሙያዎች የሚያስተላልፉት መልእክት ካለ የተጠየቁት የቅድስት መንበር የወንጌል ስርጭት ጽህፈት ቤት አስተባባሪውም በዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማህበር የ2026 ዓ ም ጉባኤ ወቅት ያካፈሏቸውን አንዳንድ አስተያየቶች በማስታወስ በተለይም ለወጣት የሚዲያ ባለሙያዎች ባስተላለፉት ቀላል ግን መሠረታዊ መልእክት የመገናኛ መድረካቸውን ከመገንባታቸው በፊት አእምሯቸውን በሚገባ መገንባት ወይም ማበልጸግ እንዳለባቸው መክረው በዲጂታሉ ዓለም ውስጥ ተጽዕኖ ከመፍጠር በፊት የውስጥ ዝግጅት፣ ሰብአዊ ምስረታና መንፈሳዊ ብስለት መምጣት እንዳለባቸው አብራርተዋል። ከዚህም በተጨማሪ የመገናኛ ባለሙያዎች እያንዳንዱ የዲጂታል ጉዞ የጎሰኝነት፣ የጽንፈኝነት ወይም የመከፋፈል መንገድ ሳይሆን የግንኙነት መንገድ እንዲሆን ማረጋገጥ እንዳለባቸው ያበረታቱ ሲሆን በዚህ አውድ ውስጥ ለጋራ ቤታችን መስጠት የሚገባንን እንክብካቤ በትረካዎቻቸው ውስጥ ማዋሃድ አስፈላጊ መሆኑን አጽንኦት በመስጠት ስለ ፍጥረት እንክብካቤ የሚናገሩ ታሪኮች እጅግ አስፈላጊ ናቸው በማለትም አስታውሰዋል። ሊቀ ጳጳስ ኖዋችሁኩ በመጨረሻም የመገናኛ ባለሙያዎች ተልእኮ በጥልቅ ማንነት ላይ የተመሠረተ መሆኑን በማስታወስ ዋና ተዋናዮች ከመሆን በፊት ደቀ መዛሙርት መሆን፣ የልዩነት አቀንቃኞች ከመሆን ይልቅ የግንኙነት ድልድይ ገንቢዎች መሆን እንደሚገባ እንዲሁም በዛሬው ጊዜ ባሉ አዳዲስ የዲጂታል መድረኮችም ጭምር እግዚአብሔርን ማግኘት በሚያስፈልግበት ዓለም ውስጥ የወንጌል ተስፋ ምስክሮች መሆን እንደሚገባ በመምከር አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ሕይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሦስት መሠረታዊ ነጥቦችም ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለሥልጣናት የሰዎችን መሠረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ኅብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማኅበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማኅበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመሥረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅግ ተግባራዊነቱ የሚንጸባረቀውም በፖለቲካዊው ማህበረሰብ ውስጥ ነው። የሲቪሉን ህብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግሥት ተግባር ነው። የሰው እርስ በርስ መደጋገፍ በዓለም ውስጥ እያደገና ቀስ በቀስም እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ህዝቦች ያቀፈው የሰብአዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የህዝቦች ማህበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ስርዓት የተመሰረተው በእውነት ላይ የተገነባው በፍትህ ላይ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማህበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ስራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባህሪያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለህብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባህሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በስርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ስነ ምግባራዊ ግዴታ ራሱ የማይቋረጥ ታድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 4 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።